ንምምላጥ ካብ ላዕሉ ዋይ ደርቢ ከም ዘለሉ ይገልጹ። ተቐማጦ ድማ ነቶም ዘሉ ዝነበሩ ናብ መሬት ከይወድቁ ምእንታን ፍርናሻት ኣብ ጎደና ክዝርግሑ ተራእዮም። ናይ ዓለም ቁፅሪ ሓደ ተፃዋቲ ቴኒስ ኣሪና ሳቫሌንካ ድሕርቲ ኣብ ሮላንድ ጋሮስ ዝተገብረ ናይ ርብዒ ፍጻሜ ግጥም ካብ ፀወታ ፍሬንች ኦፐን ተገሊፋ። ሳቫሌንካ ኣንጻር ዲያና ሽናይደር ኣብ ዝገበረቶ ግጥም ብ3 ን67 ብ5-6 ብባዶ እያ ውድድራ ወዲኣ። ዜና ቅድሚ ዘምና ሎም ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያን መጠን ሸርፍን ክሕብረኩም። ኣብ ፐርዝ ፀሓይ ኩዕል ዝለዕለ 19 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ክዘንብ እዩ ዝለዕለ 15፣ ኣብ መልበርን እውን ክዘንብ እዩ 14 ዲግሪ ሴንቲግሬድ፣ ኣብ ሆባርት እውን ክዘንብ እዩ ዝለዕለ 13፣ ኣብ ካምቤራ ዝለዕለ 11፣ ሲድኒ ዝለዕለ 19 ዲግሪ ሴንቲግሬድ፣ ኣብ ብሪስበን ፀሓይ ኩዕል ዝለዕለ 22፣ ኣብ ዳርዊን ተመሳሳሊ ኩነታት ኣየር ዝለዕለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 71 ሳንቲም ናይ ኣሜሪካ ዶላር፣ ከምኡውን ሓደ ናይ ኣውስትራልያ ዶላር 113 ቅርሽን 75 ሳንቲም ናይ ኢትዮጵያ ብሪ ይሽረፍ ኣሎ። ዜና ወዲእና ኣለና።

ተምክታ ሓላፍነት ዝጥቀም እዩ። ልኡኽ ኤርትራ ምስቲ ሓዱሽ ዝተመርፀ ኣብ ወንበር ሓፈሻዊ ጉባኤ ዝኮነ ሚኒስትሪ ጉዳይ ወፃኢ ባንግላዴሽ ከሊሉ ራሕማን ብቐጥታ ክሰርሕ እዩ ተባሂሉ ኣሎ። ተንተንቲ ነዚ ዕድል ከም ዓብዪ መሰረት ገይሮም ዝርእይዎ ክኾኖም ከለዉ ኤርትራ ለበዳ ኢቦላ ንምክልኻል ውጥን ከም ዘውፅኦ ተፍሊጣ። ሚኒስትሪ ጥዕና ኤርትራ ነቲ ኣብ ዲሞክራስያዊት ሪፓብሊክ ኮንጎን ኡጋንዳን ተራእዩ ዘሎ ለበዳ ኢቦላ ንምክልኻል ውጥን ከም ዘውፀ መንግስታዊ ማዕከናት ዜና ሓቢረን። ሓላፊ ምቁፅፃር ተመሓላለፍቲ ሕማማት ሃገር ብሃገር ደረጃ ሓይሊ ዕማም ቆይመሎ ክብል እውን እፀብጻብ ኣመልኪቱ ኣሎ። ዶክተር ኣርኣይ ኣብርሃነ ከም ዝብሎ ኣብቲ ሃገር ዘለዋ ኩሎን ሆስፒታላት ብዛዕባ እቲ ሕማም ሓበሬታ ተዋሂቦን ኣሎ። ኣብ መዕርፎ ነፈርቲ እውን ንመቆፃፀሪ ረስኒ ዝኸውን ቦታ ተዳልዩ ገያሾ ምስኣተዉ ናብተን በቲ ሕማም ዝተፀለወ ሃገራት ተጓዒዞም ተነይሮም ክሕተቱ እዮም ክብል ኣገንዚብ ኣሎ። ንመመርመረ ዘገልግል ላቦራቶሪ ተዳልዩ ከም ዘለውን ዶክተር ኣርኣይ ሓቢሩ። ኣብተን ጉርባብቲ ኮንጎ ዝኾነ ሃገራት ዝነብሩ ኤርትራውያን ጥንቃቐ ክገብሩን መምርሕታት ክከታተሉን እቲ ዳይሬክተር ተማሕፂኑ ኣሎ። ኣብ ኡጋንዳን ደቡብ ሱዳንን ብዓሰርታት ሽሓ ዝቁፀሩ ኤርትራውያን ኣብ ርእሰ ከተማታት ካምፓላን ጁባን ከም ዝነብሩ እዩ ዝንገር። ብሰንኪ እዚ ድማ ካብ ድናምን ኣስመራ እተን ከተማታት ዝመላለሹ ገያሾ ውሕዳት ከም ዘይኮነ እውን ተገሊጹ ኣሎ። ውድብ ጥዕና ዓለም ዘውፅኦ ሓዱሽ ፀብጻብ ከም ዘመልክቶ መጠን ሞትን መልከፍትን ካብ ተቐዲሙ ዝተሓበረ ዝተሓተ ኮይኑ ምፅንሑ ተስፋ ሂቡ ኣሎ። መሰረት ዝተኻየደ መፅናዕቲ ኣብዚ ናይ ሕጂ ለብዒ ክሳብ ሶኒ ሓደ ሰነ ኣብ ዝነበረ እዋን ጥራሕ 60 ሰባት በቲ ሕማም ከም ዝሞቱ ክረጋገፅ እንከሎ ብድምር 344 በቲ ቫይረስ ከም ዘላኽፉ ሰመዝ ጥዕና ዲሞክራቲክ ሪፓብሊክ ኮንጎ ኣፍሊጦም ኣለው። ተለኺፎም ከይኮኑ ዝተጠርጠሩ 116 ካልኦት ድማ ምክትታል ይግበረሎም ከም ዘሎ ተገሊጹ ኣሎ። ብወገን ኡጋንዳ ድማ ቁፅሪ ዝተለኸፉ ናብ 15 ክብክል እንከሎ መጠን ሞት ካብ ሓደ ሰብ ኣይሓለፈን ተባሂሉ ኣሎ። ውድብ ጥዕና ዓለም እቲ ሕማም ዓለምለኻዊ ህፁፅ ሓደጋ ምዃኑ ድሕሪ ምእዋጁ ንምቁፅፃር ሓያል ፃዕርታት የካየድ ከም ዘሎ እዩ ዝፍለጥ። ተዓዘብቲ መረፃ ኢትዮጵያ ዝነበሩ ናይ ሕብረት ኣፍሪካን ኢጋድን ልኡኻን ፖለቲካዊ ልዝብ ኣብ ኢትዮጵያ ክጅምር ፀዊዖም። ሕብረት ኣውሮፓ ነቶም ተዓዘብትን ወሲኾም ኣብ ኢትዮጵያ ዝተኻየደ መረፃ ከም ዝቕበልእውን ሰላማዊ ምንባሩን ብምግላፅ ኣብቶም ዝተረፉ ከባብታት ኢትዮጵያ እውን መረፃ ክካየድ ፀዊዖም ኣለው። ክልተ ተቃወምቲ ፓርትታት ድማ ንከይዲ እቲ መረፃ ነቒፎም። ናይ ሕብረት ኣፍሪካን ኢጋድን ናይ ምርጫ ተዓዘብቲ ኣብ ኢትዮጵያ ዝተኻየደ ሓፈሻዊ መረፃ ሰላማውን ስርዓት ዝሓለወን ምንባሩ ኣብ ዝሃብዎ መግለፂ ሓቢሮም ኣለው። ናይ ሕብረት ኣፍሪካ ተዓዛቢ ጉጅለ ትግራይን ናይ ፀጥታ ፀገም ዘለዎም ናይ ኣምሓራን ኦሮምያን ናይ መረፃ ክልላት ሓዊሱ ኣብ 48 ናይ መረፃ ክልላት ድምፂ ከም ዘይተዋሃበ ገሊጹ ኣሎ። ይኹን እምበር ንቅድሚት ኩነታት ምስ ዝፈቕዱ መረፃ ዘይተኻየደሎም ከባብታት መረፃ ከም ዝካየድ ኣብ ቦርድ መረፃ መረጋገፂ ከም ዝረኸበ እዩ እቲ ጉጅለ ፍሊጡ ዘሎ። ሓለፍቲ መረፃ ናይ መረፃ ሳንዱቅ ኣተሓሕዛን መረፅቲ ምርጋፅን ሓዊሱ ሕግታት መረፃ ከም ዝሓለውን ናይ ፀጥታ ኣካላት ኣብ እዋን መሃብ ድምፂ ኢዶም ከየእቱ ስርዓት ከም ዘኽበሩን እቲ ጉጅለ ጠቂሱ ኣሎ። ናይቲ ሕብረት ተዓዛቢ ዝኾነ ጉጅለ ኣብወንበር እሁሩ ኬንያታ ኣብቲ ሃገር ዘለዉ ናይ ፀጥታን ምምሕዳራዊ ፀገማትን ንምፍታሕ ኣብ መንጎ ፖለቲካዊ ሓይልታት ዘተ ከም ዘድለ ስሚሩሉ። ክልቲኦም ጉጅለታት

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: ጽያት ናበ ቤት ምክረከየ አቱ ምዒድሎ እትወድብ ህዝብ ዝሳተፈ ዘለማዊ ቃል ስንምክያድ ሙሉ መግለጺ ኣብ ቀረባ እዋን ከም ዝህቡን ኣፍሊጡ ኣህጉራዊ ማሕበረሰብ ዲፕሎማሲኛታት ማሕበረሰብን ኣህጉራዊ መራኸቢ ብዙሃንን መንግስቲ ምስ ፖለቲካዊ ሓይልታት ክሳብ ዝደራደር ዝኾነ ይኹን ኣፍልጦ ዝህብ ዝመስል መልእኽቲ ካብ ምትሕልላፍ ክቁጠቡ እውን እቲ ሕብረት ሓቲትሎ ብተመሳሳሊ መገዲ ፓርቲ ዴሞክራሲ ህዝብታት ቆጫ መረፃ ተጭበርቢሩ ወይ ድማ ምድንጋር ተገይሩሉ እዩ ክብል ከሲሱ ናይ ቁጫ ህዝብታት ዲሞክራሲያዊ ፓርቲ ቁሕ ዴፓ ኣብ ደቡብ ኢትዮጵያ ክልል ጋሞ ኣብ ናይ ቁጫ መረፃ ብህሶን እዩ ተኻይደ መረፃ ተጭበርቢሩ ወይ ተደናጊሩ እዩ ክብል እዩ ከሲሱ ዘሎ መፈፀምቲ መረፃ ናይ ገዛኢ ፓርቲ ተዓዘብቲ ናይ ቀበሌ ኣመራርሓን ናይ ፀጥታ ኣካላትን ካብ ኢድ መረፅቲ ወረቐታት ድምፂ መንጢሎም ንገዛኣ ፓርቲ ድምፂ ሂቦም ብምባል ዝኸሰሰቲ ፓርቲ እቲ መረፃ ናይቲ መራፃይ ህዝቢ ድምፂ ውፅኢት ተገይሩ ክወሰደ ይኽእልን ብምባል መርገፂ እዩ ገሊጹ ኣሎ ኣብቲ ናቁጣ መረፃ ዝተዋሃበ ድምፂ ናይ ቁጫ ህዝቢ ድምፂ ተገይሩ ኮይ ቁፀርን ከይግለፅን ወረቐት ድምፂ ብምምጣል ንሓደ ፓርቲ ድምፂ ዝሃቡ መፈፀምቲ መረፃ ብሕጊ ክሕተቱን እቲ መረፃ ክስረዝን እውን እቲ ፓርቲ ሓቲትሎም ንግዜዊ ምሕዳር ዝተክአ መንግስቲ ትግራይ ንኣቶ ኣማኒኤል ኣሰፋ ምክትል ፕረዚደንት ገይሩ ሸይሙ ቤት ምክሪ ብሄራዊ መንግስቲ ትግራይ ብፕረዚደንት ዶክተር ደብረፅዮን ገብረ ሚካኤል ዝቐረቡ ሽሞታት ኣፅዲቑ መንግስታዊ ስልጣንን ሓላፍነትን ብዝግባእ ብምትግባር ህዝቢ ዝሃበ ልኡክ ብዝግባእ ንምፍፃም ኣብ ወዳድባ ዓብያት ዕዩ ኣብ ዝመርሕ ኣካል በብውልቆም ብዝግባእ ተፈትሾም ዓቕሞምን ድልውነቱን ተረኣዮም ብደረጃ ውድብ ሕወሓት ተገምጊሞም እዮም ዝተባሃሉ ኣመራርሓታት ድማ ተሸሚም ኣሎም ናብ ቤት ምክሪ ዝቐረቡ እዞም ተሸወምቲ ብውልቅን ብውዳብን ሰሪሖም ከስርሑን ክመርሑ ዝኽእሉ ለውጢ ከምፅኡ ዝኽእሉ መርኣያ ተባሂሎም ዝተኣምነሎም እዮም ተባሂሉ ኣሎ መሰረዚ ኣብቲ ቤት ምክሪ ቀሪቦም ሽሞቶም ፀዲቁ ቃለ መሓላ ዝተፈፀመሎም ኣመራርሓታት ልዕሊ 20 ዝኾኑ ኮይኖም ኣይተ ኣማኑኤል ኣሰፋ ምክትል ፕረዚደንት ትግራይን ሓላፊ ቢሮ ፍትሕን ክኸውን ኣቶ መንግስቱ ተክላይ ድማ ፕረዚደንት ላዕለዋይ ቤት ፍርዲ ኮይኖም ከም ዝተሸሙ እዩ እቲ ቤት ምክሪ ገሊጹ ዘሎ ኣብ መወዳእታ ኣብ ኣብያተ ክርስትያናት ዝፍፅም ምጥቃዕቲ ክሳብ መዓዝ ዝብል ሓዘን ከም ዝፈጠረሎም ፓትርያርክ ኦርቶዶክስ ተዋህዶ ቤተ ክርስትያን ኢትዮጵያ ብፁእ ኣቡነ ማትያስ ተዛሪቦም ኣብ ክልል ኦሮምያ ዞባ ኣርሲ ኣብ ልዕሊ ኣመንትን ኣብያተ ክርስትያናትን ዝፍፀም መጥቃዕቲ ክሳብ መዓዝ ዝብል ሓዘን ከም ዝፈጠረ ፓትርያርክ ኦርቶዶክሳዊ ተዋህዶ ቤተ ክርስትያን ኢትዮጵያ ብፁእ ኣቡነ ማትያስ ተዛሪቦም ኣብዝሓለፈ ሰኑን ሰንበትን ኣብ ክልተ ወረዳታት ምብራቅ ኣርሲ ብዝተፈፀመ መጥቃዕቲ 13 ሰባት ከም ዝሞቱን ሓደ ቤተ ክርስትያን ከም ዝተቃፀለን ነበርትን ምንጭታት ኦርቶዶክስ ተዋህዶ ቤተ ክርስትያን ሓቢሮም ኣለዎም
4: መርማሪ ኮሚሽን ኣብ ጉዳያት ፀረ ሰማውነትን ማሕበራዊ ምትስሳርን ዘ ሮያል ኮሚሽን ኦን ኣንቲሰሚቲዝም ኤን ሶሻል ኮሄዥን ስርሑ የካይዳ ኣሎ እቲ ኮሚሽን ኣሸሓት ስምዕታታት ፅሑፍ ተቐቢሉን ካብ ቀዳሞት ጉጅለ ወሃብቲ ምስክርነት ብዛዕባ ህያው ተመክሮ ፀረ ሰማውነት ኣብ ኣውስትራልያ ሰሚዑን እዚ ነቶም ዝነኣሱን ኣዝዮም ተኣፈፍቲ ዝኾኑን ህፃናትና ክስምዖም ምኽኣሉ ብቕንዕና እንተርእናዮ ዘሕዝን እዩ መጥቃዕታት ሓውን ፀየቕቲ ፅሑፋት ኣብ ኣይሁዳዊ ቤት ትምህርትታትን ማእከላት መውዓሊ ህፃናትን ኣብ ህፃናት ኣይሁድ ዘቕንዑ ናይ ቃላት ፅርፍታትን ዝስንደዉ ሰናቲምን ደቂ ክፍልታቶም ኣብ ዕዮታት ቤት ትምህርቲ ምልክታት ናዚ ምስኣሎምን ሰላምታ ናዚ ምግባሮምን ኣማንዳ ጎርደን ክኢላ ሕክምናዊ ስነኣምሮያ ንኤስቤስ ኤግዛሚንስ ከም ዝሓበረቶ ቁፅሮም እናዓበየ ዝኸደ ስድራ ቤታት ምኽሪ ክትህቦም ናብኣ ክመፁ ፀኒሖም ህፃናት ከምዚኦም ዓይነታት ሕቶታት ሒዞም ይመፁ ኣለዉ ንምንታዮም ሰባት ኣይሁድ ዝጸልኡ ድሕነት ኣለና ድዩ ሓለውቲ ዘብዐኛታት ኣብ ቤት ትምህርትና ዘለዉ ንምንታይ እዩ ኣብዚ ሰሙን ኤስቤስ ኤግዛሚንስ ንህፃናት ብዛዕባ ፀረ ሰማውነት ከመዩ ክንዛረቦም ዝግባአና ዝብል ሕቶ ከቐርብ እዩ ዝተፈላለየ ዕድመ ዘለዎም ህፃናት ዝተፈላለየ መልሲ ይደልዩ ንብዙሓት ምኽንያታት ድማ ኩሎም ኣብ ሓደ ከይጥመሩ ምግባር ኣዝዩ ኣገዳሲ እዩ ኣማንዳ ጎርደን ንህፃናትኩም ኣብ ዝምልከት እቲ ሓሳብ ድሕነት ክስምዖም ስምዒቶም ክቋፃፀሩን ብመንነቶም ክሕበኑን ምግባር እዩ ትብል ኩሎም ህፃናት ረብሓ ብዙሕነት ክምሃሩ ኣገዳሲ እዩ

ውላትኩም ፀረ ሴማውነት ወይ ኣድልዎ ዓሌትነት ዘየጋጥሞ እንተኾነ እውን ብዛዕባ ኣገዳስነት ብዙሕነት ሰባት ዝተፈላለዩ ምዃኖም ምርዳእን ከምኡ ምዃኑ ቅቡል ወይ ደሓን ምዃኑን ካብ ምምሃር ሓራ ይኹም ማለት ኣይኮነን። ከም በዓል ብሉዊ ዝኣመሰሉ ምርኢታት ህፃናት ኣብ መደበር ቴሌቭዥን ኤቢሲ ንከምዚኦም ዓይነታት ሓበሬታታት ኣዝዮም ፅቡቓት ሞዴላት እዮም። ኦልጋ ወይንትሮብ ዓልያ መምህር ቅድማይ ቁልዕነትን ንማእከላት መውዓሊ ህፃናት ኣማኻሪት ተመኣዛዝነትን እያ። ንሳ ንኣሽቱ ህፃናት ብዛዕባ ፀረ ሰማውነት ሕቶታት ምስ ዝህልዎም እቲ ኣገዳሲ ዘይምህዳም እዩ ትብል። እቶም ህፃናት እንተሓቲቶም ኹም ኣሰውዒሎምሉ ኣለዉ ማለት ስለ ዝኾነ ክትምልስዎ ወይ ክትገጥምዎ ዘለኩም እዩ። ገለ ፖለቲካዊ ዝኾነ መግለፂ ክትህቡ የድልየኩም ማለት ኣይኮነን፣ ግን ብዛዕባ ፍትሓውነት፣ ሕያውነት፣ ኣኽብሮትን ከተልዕሉ ትኽእሉ። እዚ ድማ እቶም ህፃናት ኣዝዮም ንኣሽን ከለዉ ክመሃርዎ ይኽእሉ። እዚ ኣብ ቀረባ ግዜ ንደቃ ዝተጠቕመትሉ ሞዴል ወይ ቅዲ እዩ። ጓል መሓዛይ ኣብቲ ናይ ቦንዳይ መጥካዕቲ ተኸቲላ ሓደ ሰሙን ፀኒሕና ናብ ገምገም ባሕሪ ቦንዳይ ወይ ቦንዳይ ቢች ኬድና ኣብቲ ስነ ስርዓት ተሳቲፍና። ስለዚ ደቀይ ምሳይ መፂኦም ምስ ማሕበረሰቦም ደው ክብል ብኣካል ሪኦምኒ ማለት እዩ። ንኦም ውን ዝትንክፎም ኢለ ይሓስብ። ወለዶም ከመይ ይዋስኡን እንታይ ይገብሩን ይርእዩ። ኣብ ዕድመ መባእታ ቤት ትምህርቲ ዝርከቡ ህፃናት ተዓዘብቲ ጥራይ ክኾኑ ከም ዘይብሎምን ነናሓድሕዶም ክተሓላለዉ ከም ዘለዎምን ክንምህሮም ኣገዳሲ እዩ ክትብል ኣማንዳ ጎርደን ትገልጽ። ብዛዕባ ሃገራት ወይ ፖለቲካ ሰባት ዝተፈላለዩ ርእቶታት ክህልውዎም ንቡር ምዃኑ ክንምህሮም ይግባአና። ኣይሁድ ስለ ዝኾኑ ግን ንተራ ሰባት ተሓተቲ ምግባር ወይ ምፍርራሕ ፈፂሙ ንቡር ወይ ቅቡል ኣይኮነን። ንሕና ኣይሁድ ዝኾኑን ዘይኮኑን ህፃናት ህንጡያት ኮይኖም ክቕፅሉ ክንሕግዞም ንደሊ። ህፃናት ሕቶታት ክሓቱ ክፍቀደሎም ንደሊ፣ ግን ከዓ ክንምልሰሎም ክንክእል ኣለና። እቲ ነገር ፀረ ሰማውነት ርዮም እንተኮይኖም ኣይኮነን፣ መዓስ ርዮም እዩ። 13 ክሳብ 19 ዝዕድሜኦም ንኣሽ መንስያት ፍርቂ ናይቲ ተባራቢሮም ዝፀንሕሉ ሰዓታት ኣብ መስመር ኢንተርነት ወይ ኦንላይን እዮም ዘሕልፍዎ። ኣብ ቀረባ ግዜ ነቲ ርእቶ መውሃቢ ክፋል ርኢኹምዎ እንተኮንኩም ኣይፈልጥን እየ። ሕማቅ ኣጋጣሚ ኮይኑ ግን ኣብ ገለ እዋን ፀረ ሰማውነት ዝሓዘለ ርእቶ ክህልዎ እዩ። ሾሻና ኣብ ሓደ ቤት ትምህርቲ መምህር እያ። ዕላላት ብዛዕባ ፀረ ሰማውነት ምስቶም ምንጪ ናይቶም ኣብ ኦንላይን ዝርእዮም ትሕሶታት ከይርድኦም ዝኽእል ንኣሹ መንስያት ከተካይዶም ክብድ ዝበለ እዩ ትብል። ኣማይታ ሸሓት ንኣሹ መንስያት ሚምስ ወይ ሚማት ዝጥቀሙ ኣለዉ። ኣብቲ ዋዛ ዝገብሩ ዘለዉ ዝመስሎም ይዋዘዩ፣ ግን ኣብቶም ብልክዕ ናይ ቀደም ዓይነታት ተግባራት ፀረ ሰማውነት መሊሶም ይሳተፉ ኣለዉ። ሾሻና ተምሃሮዋ ብዙሕ ግዜ ነዚኦም ሚማት ክትገልጸሎምን ከላ ይግረም እዮም ትብል። ጎይስሎፕ እንታይ እዩ ይብሉ። ክትገልጸሎምን ከለኻ ከምዚ ትብሎም፣ ኣይሁድ ፍርቂ ናይቶም ኣይሁድ ዘይኮኑ ህዝብታት ንምቁፅፃር ኢሎም ዝተመስርሐ መግቢ የፍርዩ ኣለዉ ዝብል ሓደ ውዲታዊ ስነ ሓሳብ ኣሎ ትብሎም። እቶም ተምሃሮ ይጥምቱኻ፣ እዚ ዳ ዕብዳን እዩ፣ ኣብ ኢንተርነት ዝዝውተር ዓሻ ዋዛንዲ ይብሉኻ። ኣይፋሉን ዋዛ ኣይኮነን ክትብሎም ኣለካ፣ ምክንያቱ እዚ እቲ ሱር መሰረቱ ስለ ዝኾነ። ኣብ መንጎ ንናኣሹ መንስያት ስቱርነት ወይ ፕራይቨሲ ምሃቦምን ክትሕልዎም ወይ ክትከላኸሎምን ሕንፃፅ ምቕማጥ ከቢድ እኳ እንተኾነ ሾሻና ዓይኖት ቦታታት ኦንላይን እዮም ንኣሹ መንስያት ዝራኸብሎም ምክትታልን ብዛዕባኦም ምዝርራብን ኣገዳሲ እዩ ኢላ ትኣምን። ፀረ ሰማውነት ጥራይ ኣይኮነን ኣይኮነን ድዩ። እዚኦም ዓበይቲ ማዕበላት፣ ሓደስቲ ማዕበላት፣ ፅልኢ ደቂ ኣንስትዮ ወይ ሚሶጂኒን፣ ዓሌትነትን ወይ ሬሲዝምን ንርኢ ኣለና። ብዛዕባ እዚ ብቕንዕና ከተዕልለሎም ኣለሊኻ ከተመልክቶምን ጥራዩ ዘለካ። ንፀረ ሰማውነትን ዓሌትነትን ዝኣመሰሉ ነገራት ሚዛናውን ቅቡልን ዝኾነ ኣተሓሳስባ እንታይ ይመስል መርኣያ ወይ ከዓ ሞዴል ከተቕርበሎም ኣለካ። ከባቢ 35

ክብራ ሰማዕትና ዝኽሰምዖ ፀናሕኩም ብኢብራሂም ዓሊ ዝቐረበ ብዛዕባ ሰማውነትን ፀረ ሰማውነትን ዝምልከት ኣውስትራልያ ኤግዛማይንስ ኣብ ዝብል ኣብ ትሕቲ ዝብል ኣርእስቲ ዘቕረቦ እዩ።

0: shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum Internet is powered by fiber and connected to the premises by coaxial lines. Restrictions apply.
1: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ርኸቡ። ኤስቢኤስ ትግርኛ ምስማዕ ዓጊብኩምሉ ዶ? ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን ኤስቢኤስ ትግርኛ ኣብ ፌስቡክ።
2: ዳንኤል ስዩም ምስ በዓልቲ ቤቱ ሶልያና ወዲ 6 ወርሒ ወዶምን ኣብ 2016 ዓመተ ምህረት ንወለዱ ኣብ ናይ ቡን ሕርሽኦም ንምሕጋዝ ካብ መልበርን ናብ ኢትዮጵያ ክልል ኦሮምያ ትርከብ ገጠር ኣገዮ ከይዶም ድሕሪ ናይ 3 ዓመታት ናይ ሃገረ ሰብ ናብራን ናይ ሕርሻን ናብ መልበርን ተመሊሶም ኣገዮ ኮፊ ዝተባህለ ካፌ መቕለውን መከፋፈልን ቡን ዘጠቓለለ ትካል ከፊቶም ኣብ ማእከል ከተማ መልበርን ከባቢ ኮሊንዉድ ዝርከብ ኣገዮ ኮፊ ካብቶም ብኣፍሪቃውያን ዝውነኑ ፍሉጣት ካፌታት መልበርን ሓደ እዩ። ቡን ካብ ዘፍርዮ ሓርስቶ ዝተወልደ ዳንኤል ብዛዕባ ምስ ቡን ዘለዎ ምትእስሳር ኣብ ኢትዮጵያ ዝነበሮ ፃንሕትን ሞያኡን ምስ ጋዜጠኛ ሃይሉ ሳህለ ፃንሕት ገይሩሎ ናብ ከብለኩም።
3: እዚ እትሰምዕዎ ዘለኹም መደብ
4: ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ። የቀኒለይ ዳኒ ጋሻይ ስለ ዝኾንካ ብልቢ እየ ዘመስግን። ወግዒ መጀመር ክኾነና እስኪ ንሰማዕትና ዳንኤል መን እዩ፣ እንታይ እዩ ዝሰርሕ፣ ኣበየናይ ዓውዲ ነጥፍ ዝብል ኣላሊልና።
5: የቀኒለይ ሃይሉ ናብ ግዜኻ ሰዊእኻ ናብቲ ፕሮግራምካ ስለ ዘዕረብካኒ። ዳንኤል ነረስዩ ይበሃል። ወናኒ ኣገዮ ኮፊ እየ ምስ በዓልቲ ገዛይ ሶልያና ዝተድላ። ዳርጋ 6 ዓመት ሓሊፉና ቡና ምስራሕታ ንጀምር። ኣብ ኮሊንዉድ ሜልበርን ኢና ንርከብ። ቡና ካፌ ራን ንገብር፣ ቡና ብምቕላውን ፓኬጅ ጌርና ደሞ ንካልኦት ብጅምላ ንርክብ ኢና። ካፌ ንግሮሰር ታኡ ደሞ ተኻሊእ ያው ኬተሪንግ ንሰርሕ። ኮፊ ናይ ሞባይል ናይ ቡና እንታይ ስሞለትና ካርት ንሳ ደሞ ንኮርፖሬት ፋንክሽን ገለመለ ዘድልዮ ቦታ ኸድና ንሰርሕ እና ግፍሕ ዝበለ እዩ ትስራሕ።
4: ፅቡቅ ብጣዕሚ። ቅድሚ ብዛዕባ ኣገዮ ናብ ዝምልከቱ ሕቶታት ምእታወይ ዳንኤል ምስ ቡን መዓዘዩ ተራኺቡ ዝብል እስኪ ብዛዕባ ምስ ቡን ዘለካ ምትእስሳር ዝምልከት ቁሩብ ሓበሬታ ሃበና።
5: ኣነ ያው ብምርጫም ዘይኮነ ተወለድ ኩሉ ከባቢ እዩ ንሱ ወሲንዎ። ወለደ ብጅማ እዮም ዝነብሩ ነይሮም። ታብ ጅማ ወፂኢልካ ኣጋሮ ትበሃል ከተማ ኣላ። ታብኣ ወፂና ሃገረ ሰብ ኣገየ ትበሃል ንእሽተይ ቦታ ኣላ። ኣብኡ እየ ተወሊደ እና ወለደ ሓረስቶት እዮም። ዝበዝሕ ስርሑም ደሞ ያው ቡና እዮም ዘምርቱ ነይሮም። ኣብኡ እየ ተወሊደ። ያው ዳርጋ ከም ማንም ቆልዓ ወይ ሓደ ወዲ ሓረስታይ ዝኾነ ቆልዓ ዳርጋ ብእግራ ከም ክያድ ታብቲ ጅምር ጀሚርካ ትስራሕስ ትሪኦ ኢኻ ትሰርሖ። ስለዚ ዳርጋ ውንስ ካብ ዝብለኒ ብሓሙሽተ ዓመት ገለመለ እናሃለኹ ቡና ተክል ነይሮም ሰበይ ኮይነ ገለመለ ተስራሕ ፈልጦ ነይረ። ያው ኮም ኢለ ያው ዳርጋ ራብዓይ ክፍሊ ምስ በፃሕኹ ናብ ሜልበርን መፂና ታኡ ያው ንሱ ኣብ ከምኡ እየ ቡና ዝፈልጦ ማለት እቲ ብዙሕ ሰብ ዕድል ዘይረኽቦ ዝዓዲ ቡና ኣብ ቡና ዝሰርሕስ ብቆልዕነተይ ትዋናታ ታብ መበገሲኡ ርአዩ እየ ዓብየ። ታብኡ ዝመፅአ ግን ነዊሕ ግዜ ተፈላለዩና ነርና ምስ ቡን ሕዚ ኣቲና እየ።
4: ብጣዕሚ ፅቡቅ ዳኒ ኣብ ከይዲ ቡን ኣገዮ ካብ ዘገረሙኒ ነገራት ሓደ ናብዚ ናይ ቡና ንግዲ ክትኣቱ ምስ ሓሰብካስ ካፌ ብምኽፋት ወይ ገለ ይኮንካ ንጀሚርካዮ ምስ በዓልቲ ገዛኻ ቆልዓ ሒዝኩም ናብ ኢትዮጵያ ከምዝተመለስኩም ናብ ገጠር ከድኩም ናብ ሕርሻ ከምዝኣተኹም እዩ ዘለና ሓበሬታ ሞ እዚ ከመይ ክኾን ክኢሉ ከመይ ሓሲብኩም ሞ ትምውሳኑ ከድኩም ዘጋጠመኩም ነገር ከመይ ይመስል ነይሩ ጋዕና
5: ቦዝ በዘለናዮ ዓዲ ማለት እዩ ብ14 ወገን ገለ 214 ያኒለ ንኢትዮጵያ ኸይድና ነርና ታዕ ደሞ ገሽሽና ነርና ምስ ወለደይ ኮይንና ሶልያና ኮይንና እና ብቻ ፅቡቅ ግዜ ሕሊፍና ታብኡ ኣብዚ ምስ ተመለስና ዳርጋ ሽዑ እዩ ናብ ኢትዮጵያ ክንምለስ ምሕሳብ ዝጀመርና ዝኾነ ግዜ ማለት ኣብ ሆስፒታልቲ እንድየ ዝሰርሕ ነይረ ኣብዝናሃለኹ ያው ዩኒቨርስቲ ኣቋሪፀ ወፅአ ናብ ሆስፒታልቲ መጀመርያ ዳርጋ ትምህርቲ ምስ ወዳእኹ ጥዕመያ ነረ ታ ስራሕና

0: ኣብ ፅቡቅ ቦታ እየሰሪሐ ነይረና ፅቡቅ ዝኾነ ኤክስፔሪንስ እዩ ነይሩኒ ማለት ብጣዕሚ ፓሽነት ዝኾኑ ናይ ሆስፒታልቲ ዝሰርሑ ሰባት ዓበይቲ ታባይ ብጣዕሚ ዝዓብዩ እዮም ነይሮም እና ታኡ ታብ ዩኒቨርሲቲ ድሮፓት ገይረ መፅአ ማለት እዩ ንሜልበርን ተመሊሰ ጎልኮስ እየ ነይረ ንውሕያ እምበርታ ተጠየቅካኒ ታኡ ኣብ ሆስፒታልቲ ነዊሕ ግዜ ሰሪሐ እና ናብ ወይኒ ስፔሻላይዝ ገይረ ከም ሶሚልየ ኮይኑ እየ ዝሰርሕ ነይረ ንሱም ያው ምስ ቡና ደሞ ብዙሕ ተመሳሳሊ ባህር ኣለዎ ዋይኒ ማለት ትጣዕሙ ትምስ ወዘር ዘለዎ ኩነታት ከም ሓደ ትክልቲ ሓደ ዓይነት ባህር እዩ ዘለዎ እና ሽዑ ጀሚረ ናፍቲ ናብ ቡና ንምእታው ሓሳብ ነይሩኒ ማለት ናይ ወለደይ ስራሕ ነዊሕ ግዜ ንሱ ስለዝነበረ እናቲ ኣንፌር ዝኾነ ሲስተም ነይሩ እቲ ናይ ኢትዮጵያ ማለት ሓደ ገባራይ ትዝሰርሖ ስራሕን ትዝረኽቦ ገንዘብ ተመጣጣነ ኮነ እንትነጋዳ እዩ ብብዙሓት ፅቡቅ ዝረክብ ታፍቲ ሓረስታይ እና ግን ዝኾነ ሽዑ ምስተመለስና ዳርጋ ሶልያና እዮም ደፊዓ እትኒ ማለት እቲ ዋና ዝደፍአና ንኢትዮጵያ ንምን ክንምለስ ያው ወለደይ ብብዙሓት ሜልበርን ዝፈልጡ ሰባት ዘለው ተጋሩ ቲንክ ይፈልጡ ወይት እቶም ንስድራና ዝፈልጥ ሰብ ብዙሕ ኣሎ ዳርጋ በይኖም እዮም ነይሮም ኢትዮጵያ ዕድሚኦምን ዓበይ እዩ ተወሰነ ግዜ ዝተመሊስና ምስኣቶም ግዜ ንምሕላፍ እዩ ነይሩ እትዋና እንታይ ስሙ ዓላማ እና ግን ያው ቀሊል ነገር ኮነን ህፃን ቆልዓ ነይሩና ሽዑ እዝራት በኽሪ ወድና ሽዱሽተ ወርሑ እዩ ነይሩ ግን ያው ሓደ ዓይነት ብልቢ ብሓሳብ እንትትመሳሰል ፎክስ እዩ ኩሉ እዮም ነገር ዓላማ ሓደ ዓይነት እንትኾን ብዙሕ ነገር ንምግባር ዝኸበደ ነገርም ፎክስ እዩ እና ያው ኼና ሶልያና ሃገረሰብ ኣይትፈልጥን ጓል ኣዲስ ኣበባ እያ ታብዚ እያ ዓብያ ኣነ እንደም ሃገረሰብ ፈልጥ እየ ኣብዚ ንተዓበይኹም ያው ልምደ ኣለኒ ብህዝ ኣብኡ ስለ ዝነበርኩ ታብኡ ያው ሽዑ ተመሊስና ከምቲ ዝበልካዮ ቀሊለ ኮነን ኣዳብቲ ንምግባር ማለት ኣብኡ ምስ በፅሐ ኣትፈልጦ እቲ ቋንቋ እንኽእል ኢና ቶም ሓርኛም ፍሉወንት ኢና ንዛረብ ክልቴና ኦሮምኛም ንእሽተይ ዳሕና እያ ኣነ ምንመ ይብልን ማለት ብደንብ ፀፅየ ሰምዕ እየ ግንቲ ኣፈይ ያው ረሲዑ እዩ እየ ምዝራብ ብዙሕ ኮንኩን ግን ምስ ተመለስካ ኡንቲ ትበፅሕ ያው ክንደይ ከም ተለወጥካ ወይም ናብ ፃዕዳ ከም ዝመፃእካ እዩ ዝርድአካ እና ግን ብጣዕሚ ማለት ኩሉ ሻብ ንእግዚኣብሔርና ንምስግኖ እቲ ሓቦ ሂቡና ናብኡ ወሲና ምክያድናና ዘሕለፍናዮ ሰለስተ ዓመት ብጣዕሚ ዘየርሳዕ ግዜ እዩ ነይሩ
1: ስለዚቲ ዕላማ ንቤተሰብ ምርኣይ ድዩ ነይሩ ወይስ ኣብቲ ናይ ቡን ሕርሻ ንምስራሕ እዩ ነይሩ እቲዘኸደኩም
0: ያው እቲ ቢዝነስ ሰከንደሪ እዩ ነይሩ ናብ ቡና ንምእታው ነዊሕ ግዜ ኮይኑ ታብ ዝሓሰበ ኦልሞስት ብዩኒ እናሃለኹ ብዙሕ ዝሓስቦ ስራሕ እዩ ነይሩ ናብ ወይኒ ስራሕ ምስኣተኹ ደሞ ዝበለፀ ድልየት ነይሩኒ እና እቲ ሓደ ዓላማ ዝነበረ ምስ ንመምሃሮኡ ከይድካም ግን ምስ ግዜ ሂብካ ምስ ወለድና ግዜ ንምሕላፍ እዩ ነይሩ ከምኡ ኮይኑ ደሞ እንድሕር ነገራት ተመቻቸም ናይ ባዕልና ስራሕ ኣብቲ ሃገረሰብ ንምጅማር እዩ ነይሩ ታብ ቀሲልና ኤክስፖርት ኣብኡ ኮይንና ኤክስፖርት ንምግባር ንምጅማር እዩ ነይሩ ዝክልጥኡም ሒዝና ኢና ኸና ሰለስተ ዓመት ሳክሪፋይ ንምግባር ግዜ ሕሊፍና ንምምፃእ እንድሕር ኮይኑ ስራሕ እንድሕር ተመቻቹ ደሞ እቲ ስራሕ ኣብኡ ኮይንና ክንጅምሮ እዩ ነይሩ ኣጋጣሚ ኮይኑ ልክዕ ኣዲስ ኣበባ እንተንኣቱት መጀመርያ ብፕራይም ሚኒስተር ፀጋይ እናሃለዎ ማለት እዩ 2016 ኢና ኣብሃይለማርያም ደሳለ እናለወና ማለት ኣብ ጎንደር ገለመለ ወሊሶ ብፅብፅ እንትጅመር ኢና ኣቲና ታብኡ እንታይ ከም ዝኾነ ኩሉካትኩም ትፈልጡ ወይኹም ከቢድ ግዜ እዩ ነይሩ ግን
1: ስለዚ እንታይ ሒዝኩም ተመሊስኩም ካብ ኢትዮጵያ ድሕሪ ሰለስተ ዓመት
0: ድሕሪ ሰለስተ ዓመት ሓደ ያው እቲ ክልተ ዓመት

0: ንፈረቓና ኣብ ሃገረሰብና ሓሊፍና እዮም መጀመርያ ዓመት ዳርጋ ናይ በዓልና ስራሕ ኣይሰራሕናን ምባል ይከኣል እዩ ኣብ ምሕጋዝ ስድራ ኢና ነርና ማለት ኣብኡ ምስ ኣተና ብዙሕ ነገር ምስ ኣብቲ ናይ ስድራ ስራሕ ኣብቲ ሕርሻ ኦልሞስራን እናገበርና እዩ ኢና ነርና ማለት ሃቨስት ግዜ ኣብ ምእራ ግዜ ምስ ሰራሕተኛ ምውዓል ኩሉዮም ነገር ታብ ዳርጋ ከፍቲ ምሕላው ኣሎ ዘይሰራሕናዮ ነገር የለ ማለት ኣብ ሃገረሰብ እንትትነብር በተለይ ፍቲ ዘለናዮ ከባቢ ሰራሕተኛ ምህርካብ ብጣዕሚ ከቢድ እዩ ስናይና ደሞ ከም ማንኛውም ኣብ ሓረስታይ ብዙሕ ነገር እዮም ዝሰርሑ ከፍትታት ኣሎ ኣባጊዕ ኣለዋ ታኦት ሕርሻ ኣሎ እንደገና ትቡን ኣሎ ትቡን ዶም ብሓደ ወገን ትቐሊል ስራሕ ከትብሎ ትኽእል ንምንታይ ትኸቢድ ነገር ከፍትን ኣባጊዕን እየን ንምንታይ ተፈቲሐን ክወፅእ ኣለዎን ታብ ደንብአን ክበልዓ ኣለዎን ዝሕልወን የድሊ እዩ ሕርሻታት ስለ ዘሎ እና ሓደ ሓደ ሻብ ሰራሕተኛ ድብረ የቢልዎን ይኸል ታብኡ እንታይ ትገብር ከድካ ትሕሉ ትስብስበን እውን ይብለን እዩ ሓደ ሓደ ሻብ ምሸት በቃ ዙር እንትን ኣምሲ ለይቲ በጊዕ ክንደሊ ዝጠፈ በጊዕ እና በቃ ብጣዕሚ ዝኾነ ሓደ ሓደ ሻብ ማለት ብዙሕ ተማሂርናሉ ኢና ሓደ ስለ መንነትና ተማሃርናሉ ግዜ እዩ ጠንካራ ጎንካ ትሪእሉ ብዙሕ ነገር ተፈቲናሉ ኢና ማለት ከም ታብ ማለት መብራህቲ ጥራይ ዘለዎ ቦታ እዩ ሃገረሰብ ኮይኑ መብራህቲ ኣለና ቧንቧማ የለን ባዕልካ ቀዲሕካ ኢካ ተምፅእ ኩሉኦም ነገር ያው ኤሌክትሪክ እንዳር ጠፊኡ ብዕንፀይቲ ኢኻ ማለት ብዙሕ ነገር ብቆልዕነትና ዘይገበርናዮ ኮይና ጌርናዮ ኢና ክልቴና ንሱም ማማይ ሒዝና እና ኣብቲ ከባቢ ብዙሕ ነገር ሒዝና ናብቲ ዝጠየቅካ እንታይ ሒዝኩም መፂኹም ሓደ ብሚኒመም ቤርሊ ምንም ዘይብልካ ምንባር ከም ዝከኣል ማለት ብዙሕ እቲ ማቴሪያሊስቲክ ዝኾነ ዓለም እንዲና ንነብር ዘለና ውዚ ኣብኡ ኸና በቃ ሓደ ሓደ ሽ እንዶም ክዳን ተሓፂቡ ክነስጥሕም በቃ ንስከፍ ነርና ኣብ ደገ ንምንታይ ኣብቲ ጎረቤት ትርኢ ምንም ቆልዑት ክዳኖም ተቐዲዱ ዳርጋ ክዳን ዘይብሎም ዝቕይርዋ ክዳን የብሎም እና ብጣዕሚ ግራውንድድ ማለት እግዚኣብሔር ይመስገን ድሓኒ ኢና ማለት ታኡ ዝረሓቐ ተሓሳስባ ኣይነበረናን ግን ኣብኡ ከድካ ደሞ ዝበለፀ ፈጣሪኻ ክተምስገና ፈጣሪኻ ትቀርብና እቲ ብዙሕ ነገር ሚኒንግለስ ከም ዝኾነ ትመሃረሉ
1: ኸመይ ያለኽን እየ ይብሉኹን እየ መን እየ ኪዳነየ ወዳ ኣይተባይሎ ንሳ ካብ ምኹያም ፍላይ ማንታ ዝበሃል ደር
2: ኩራ ሰማዕትና እዚ ምስ ኣቶ ዳንኤል ዝተገብረ ኣላላ ኣይተወድእ ናብ ዝኾነ ሰዓት ኣብ sbs.com.au/ ትግርኛ ክሰምዖ ትኽእሉ ኢኹም እቲ ዝተረፈ ትሕዝቶ ግዜ ተረኺብና እውን ኣብ ዝመፅእ መደባትና ከነቕርቦ ክንፍትልና በዛ ናይ ቪክቶሪ ቦሲ ናብቲ ዝቕፅል መደብና ምስገር

ካብዚ ቀጺሉ ዝቐርብ ሰሙናዊ መደብ ምንባር ኣብ ኣውስትራልያ እዩ። ኣብ ናይ ሎሚ መደብና ናብ ሓኪም እንስሳ ወይ ቬትሪናርያን ኣብቲ በፅሕሉ እዋን ዝፅበየኩም ኩነታት ዝብል ክኸውን እዩ። ሰናይ ምክትታል። ንናይ ገዛ እንስሳ ኸ ኣዘውቲርካ ናብ ሓኪም እንስሳ ምውሳዱ ነቲ ትውንኖ እንስሳ ጥዑይን ሕጉስን ክኸውን ኣገዳሲ ግደ ኣለዎ። ኣብ ኣውስትራልያ ኣብ ዝርከብ ክሊኒክ ሓኪም እንስሳ እንታይ ክትፅበ ከም ዘለካ ካብቲ ልሙድ ምርመራታትን ክታቦታትን ንድሕነት ናይ ገዛ እንስሳኻ ብኸመይ ክትኣልዮ ከም ዘለካ ምኽሪ ምርኸብ። ናይ ገዛ እንስሳኻ ናብ ሓኪም እንስሳ ምውሳድ ንምንታይ እዩ ኣገዳሲ ኮይኑ? ዳርጋ 3 ርብዒ ዝኸውን ኣብ ኣውስትራልያ ዝርከባ ስድራ ቤታት እንስሳ ዘቤት ስለ ዘለዎን ናይ ገዛ እንስሳ ከም ሓደ ኣገዳሲ ክፋል ስድራ ቤት እዮም ዝቁፀሩ። ንኣብነት ቬራ ሲቺቶ ትውንኖ ወዲ 13 ዓመት ላብራዶር ጆኪ ዝዓይነቱ ከልቢ እዩ። ሚኢቲ ሚኢታዊት ንሱ ካብ ሓደ ኣባል ስድራ ቤትና እዩ። ንሱ ከም ስድራ ቤት ዘይኮነስ ንሱ ስድራ ቤት እዩ ትብል ሚስ ሲቾቲ። ሓላፍነታዊ ወናኒ እንስሳ ገዛ ምዃን ማለት ነቲ ኣባል ስድራ ቤትካ ዝኾነ እንስሳ ኣብ ከባቢኻ ዝርከብ ክሊኒክ እንስሳ ምውሳድ ማለት ስሩዕ ጥዕናዊ መርመራታት ምግባር ማለት እዩ። እንስሳ ገዛ ዘለዎም ናይ ጥዕና ፀገማቶም ኣብ ምሕባእ ክእለት ኣለዎም ትብል ዶክተር እንስሳ ዲያና በርከር። ስለዚ ኣዘውቲርካ መርመራ ምግባር ነዚ ዘይትርዮ ረቂቕ ለውጥታት ንቑሕ ክገብረካ ይኽእል እዩ። ኣብ ርእሲ ድማ ብዛዕባ ኣብ እንስሳኻ ዘሎ ክንክን ክትከላኸል እትኽእለሉ ኣጋጣሚ ዝኸፍተልካ እዩ። ናይ ምክልኻል ሕክምና ማለት ክታበታት ሕማማት ቅድሚ ምፍፃሞም ንምክልኻል ክንክን ስንን ከምኡውን ዝኾነ ምልክታት ሕማም ብኣገኡ ንምልላይ ዝግበር መርመራ የጠቓልል። ምስ ናይ ከባቢኻ ቤት ወይ ሓኪም እንስሳ ርክብ ምግባር ነቲ ኣብ እንስሳ ናይ ገዛ እንስሳኻ ዘሎ ልማድካ ናብቲ ቤት ንምኻድ ዝኾነ ይኹን ፀቕጢ ወይ ጭንቀት ንምንካይ ዝሕግዝ እዩ። ስለዚ ኣብ ዝሓመሉ እዋን ካብ ምምፅኦም ንላዕሊ ቅሩብ ከም ዝለምድዎ ዝገብር እዩ ትብል። ናብ ሓኪም እንስሳ ኣብ ትኸደሉ እንታይ ምድላዋት ክትገብር ኣለካ? ኩሉ እቲ ዘተሓሳስበካ ነገራት ክትሰርዖ ቀሊል እዩ ይብል ሓኪም እንስሳ ዶክተር ሪያን ኦንግ። እንተኺኢልካ ኣቐዲምካ ፈትኖን ፀሓፎን ለውጢ ጠባያት፣ ኣመጋግባ፣ ናይ መስተ ኣመላት ከምኡውን ዝኾነ እንስሳኻ ኣብ ቀረባ እዋን ዝወስቶም መድሃኒታት ፍለጦም። ቆፀራ ክትሕዝ ከለኹም ምኽንያት መምፅኢኹም ግለፁ። ከምቲ ሚስ ሲቾቶ ዝገለፀቶ ድማ እቲ ክሊኒክ ናይ እንስሳኹም ፍሉይ ድሌት ከም ዘለዎ፣ እዚ ነቲ ናይ ገዛ እንስሳና ናብ ውሽጢ ማኪና ንኸነእትዎን ንኸነውፅኦን ዝሕግዘና ክኸውን ይኽእል እዩ፣ ወይ እውን ኣብ መፀበይ ቦታ ዝያዳ ቦታ ምርካቦም ንምርጋፅ። እዚኣቶም ኣብ ክሊኒክ እንስሳ ክመፁ ከለዉ ብእተኻለ መጠን ኣወንታዊ ተመክሮ ከም ዘለዎም ንምርግጋፅ ብዙሕ ክሕግዙና ዝኽእሉ እዮም። እተፈላለዩ ዘርኢ ንዘይፈልጥዎ ከባቢ ክዋፅሉ ዝኽእሉ መገድታት ክህሉ ከም ዝኽእል ዶክተር ባርከር ይገልጽ። ድሞ እንተልያትካ ድማሞ ኣብ ከባቢኣ ብዙሕ ኣኽላባት እንተልዮም ቁሩብ ትጭነቕ እንትርበሽን እያ እሞ ኣብ ፀጥ ዝበለ ግዜ ክትምዝገብ ትኽእል ኢኻ። ኣብ ክሊኒክ እንስሳ ምስ በፃሕካ እንታይ ዝኸውን? ኣብኡ ምስ በፃሕካ ናብቲ ተቐባል ጋሻ ምቕራብ። ዶክተር ባርከር ነፍሲ ወከፍ ኣብቲ ሕክምና እንስሳ ዘሎ ሰብ ንእንስሳታት ከም ዝፈቱ ዘክር። ስለዚ ንእንስሳኻ ክሓቕፉን ዝበለፀ እንታይ ከም ዝፈቱ ዝገልፅ መምርሒታት ንምስማዕ ኣዝዮም ሕጉሳት እዮም። ንኸልብኻ ኣብ ሚዛን ሰቒልካ ክትመዝን ይሓቱኻ ይኾኑ። ደማሙ ድማ መብዛሕትኡ ግዜ ኣብቲ ምኽሪ ዝውሃበሉ ክፍሊ እየን ዝምዘና። ኣብ ክፍሊ ምኽሪ ምስኣትኻ እቲ ቤት ናይ እንስሳኻ ኣካላዊ መርመራ እናገበረ ሕቶታት ክሓተካ እዩ። ዓይኖም፣ እዝኖም፣ ኣስናን፣ ቆርበት፣ መላግቦ፣ ሙቐት ስቴቶስኮፕ ተጠቒሞም ድማ ልቦምን ሳንቦኦምን ምስማዕ ከምኡን ውሽጣዊ ስምዒቶም ዘይስሩዕ እንተኮይኑ ንምፍላጥ ዘኽእሎም ናይ ከብዶም ስምዒት ምርኣይ ዘጠቓልል እዩ ብምባል ዶክተር ባርከር ይገልጽ። ብተወሳኺ እቲ ቆፅራኻ ብዛዕባ ጥዕና እንስሳኻ ዘሎካ ሕቶ ንኸተልዕል ኣጋጣሚ ዝፈጥር እዩ። እቲ ቤት ምሳኻትኩም ብዛዕባ ሕክምና ዘሎ ኣማራፂታት ክገልፅ ይኽእል እዩ። እዚ ከዓ ተወሳኺ ምርመራ ወይ ገለ መድሃኒታት ፈተናታት ከጠቓልል ይኽእል እዩ። ድሕርቲ ምኽሪ እቲ ሓኪም እንስሳ ነቲ ዘድሊ ወረቐት መእዘዝ መድሃኒት ከምኡውን ክትከፍለሉ ኣብ እትኽእለሉ ቦታ መቐበል ኣጋይሽ ይመርሓካ። ምስ ናይ
ገዛ እንስሳኻ ዝተተሓዘ ሃንደበታዊ ኩነታትን ተተፈጢሩ እንታይ ክትገብር ኣለካ? እንስሳኻ ሃንደበታዊ ሕማም ወይ ምጉዳእትን ተወሪድዎ እሞ ፍሉይ ዝኾነ መሳርሒ ዘለዎ ናይ ህፁፅ ሕክምና ማእከላት እንስሳ ኣብ ብዙሕ ከባቢታት ይርከቡ። ከምቲ ዶክተር ኦንግ ዝገለጾ እዚ ስዕብ ከጠቓልል ይኽእል እዩ። ሓደጋ ወይ መጉዳእቲ ወይ ተምላስ ብርቱዕ ውፅኣት

ኩራ ሰማዕትና ናይ ሎም መደብና ቅድምዛሙ ኣርስታት ዜና ክደግመልኩም ድሕሪ ሒደት ሰሙናት ኤልኒኖ ስለዝጅምር ዓለም ሕማቅ ኩነታት ኣየር ክመፅን ምዃኑን ንክትዳሉን መጠንቀቕታ ቀሪቡ ሓላፊ ቤት ምክሪ ኢንዳስትሪ መካይን መጠን ብዝሒ መሸጣ ናይ ኤሌክትሪክ መካይን ከም ዘገረሞ ገሊፁ ናይ ዓለም ቁፅሪ ሓደ ተፃዋቲት ቴኒስ ኣሪና ሳበሌንካ ድሕርቲ ኣብ ሮላንድ ጋሮስ ተገብረ ናይ ርብዒ ፍፃሜ ግጥም ኣብ ፀወታ ፍሬንች ኦፕን ተገሊፋ ኣር ሰማዕትና ናይ ሎም መደብና ዛዚምና ኣለና ኣብ ዝመፅእ ሰውኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለስ ኢና ክሳብ ሽዑ ሰላም ቅነ ዝምነየልኩም ንሳኹም ዝፅናሕኩ ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ብሩህ መዓልቲ

0: እንደምናምሽታችኋል አድማጮቻችን። ለሐሙስ ግንቦት 27 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ህወሓት ለዓለም አቀፉ ማህበረሰብ የጻፈው ደብዳቤ ምን ይዟል?
1: ጊዜያዊ አስተዳደሩ ፈረሳል ፈረሰኝም ትክክሮች አይደሉም

0: ጥልቅ የሚያሳስብ አደጋ አለ ብለው ያንን ፍሬም ማሳየት የፈለጉት።
1: ለአርሲው ጥቃት መንግስት የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርግ አማጺው ቡድን አስተባብሏል።
2: ይሄ የፈሪስ ብስብ በአሳኮ ወረዳ ላይ ጥቃት ፈጽሟል።
3: ይዋራን ብልስማ ኦሮሞ
4: የኦሮሞ ነጻነት ሰራዊት እንደዚህ አይነት አስቀያሚ ድርጊት ውስጥ አይሳተፍም።
1: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን ሰላማዊ ሰዎች የተገደሉበትን የሰሞኑን ጥቃት የፈጸመው መንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት መሆኑን የክልሉ መንግስት አስታወቀ። የኦሮሞ ነጻነት ሰራዊት በበኩሉ ጥቃቱን አልፈጸምኩም ብሏል። ባለፈው እሁድና ሰኞ በአርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑንና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። ነዋሪዎቹ ለቢቢሲ በሰጡት አስተያየት ጥቃቱን የፈጸሙት ሸኔ ያሉት ታጣቂ ቡድን አባላት መሆናቸውን ተናግረዋል። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛም እንዲሁ የአርሲውን ጥቃት በተመለከተ ለኦቢኤን ቲቪ በሰጡት ማብራሪያ ሸኔ ሲሉ የጠሩትን የኦሮሞ ነጻነት ሰራዊት ተጠያቂ አድርገዋል። በጥቃቱ ሰላማዊ ሰዎች መገደላቸውን የተናገሩት አቶ ኃይሉ የሟቾቹን ቁጥር ግን አልጠቀሱም።
2: ግንቦት 23 2018 በአርሲ ዞን አሰኮ ወረዳ አለተጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልኮ ወስዶ ተንቀሳቅሶ ነበር። ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህር የሚመነጭ ነው። አላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር የሲንቀሳቀስ የነበረው።
1: ክሱ የቀረበበት የኦሮሞ ነጻነት ሰራዊት በበኩሉ ጥቃቱን እንዳልፈጸመ አስታውቋል። መንግስት በሽብርተኝነት ፈርጆት ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና ለቢቢሲ አፋን ኦሮሞ በሰጡት ምላሽ በአርሲው ጥቃት የሰራዊቱ እጅ የለበትም ከማለት በተጨማሪ መንግስትን ተጠያቂ አድርገዋል።
3: ወራን ብልሱማ ኦሮሞ
4: የኦሮሞ ነጻነት ሰራዊት እንደዚህ አይነት አስቀያሚ ድርጊት ውስጥ አይሳተፍም። ድርጅታችን የተቋቋመው የኦሮሞን ህዝብ ነጻ ለማውጣት እንጂ የማህበረሰብ ግጭት ውስጥ የሚገባበት ምክንያት የለም። እውነት ለመናገር ይህን ዜና ከሰማን በኋላ ጉዳዩን ለማጣራት ሞክሬያለሁ። እዚያ የሚገኙ አዛዦችን ማነጋግሬያለሁ። እንደተረዳሁት ማህበረሰቦች እንዲጋጩ የሚያደርገው መንግስት ነው። በምርጫ ምክንያት የእንቅስቃሴ ገደብ ጥለን ነበር። መንግስት ይህ አስቆጥቶታል። መሸነፉን ለመደበቅ የፈጠረው ግጭት ነው። ተመሳሳይ ነገር ሌላ ቦታ ለመፍጠርም ያቀደ እንደሆነ ነው የሰማነው።
1: መንግስት ተመሳሳይ ነገር ሌላም ቦታ እንዲከሰት እየሰራ ነው ብላችሁ ክስ ስታቀርቡ ለመሆኑ መረጃችሁ ምንድን ነው ተብሎ የተጠየቁት ቃል አቀባዩ የውስጥ መረጃ አለን ከማለት ውጭ ያብራሩት ነገር የለም።
4: የውስጥ መረጃ ነው ያለኝ። እነሱ አቅደው እንደዚህ አድርገውናል፣ እኛ ደግሞ በምላሹ እንደዚህ እናደርጋቸዋለን ብለው ያወሩት ነገር ነው ያለው። ሌላም ቦታ እንደዚህ አይነት ነገር ለመፍጠር እያሴሩ እንደሆነ ነው የምናውቀው።
1: የኦሮሞ ነጻነት ሰራዊት ቃል አቀባይ ለቢቢሲ ማብራሪያ ከሰጡ በኋላ በአርሲ ንጹሃን ላይ የደረሰውን ጭፍጨፋ እያጣራን እንገኛለን ሲል ሰራዊቱ በማህበራዊ የትስስር ገጹ ላይ ጽፏል። ለተጎጂ ቤተሰቦች መጽናናትን የተመኘው ሰራዊቱ ስለ ጉዳዩ በተጨማሪነት ያለው ሌላ ነገር የለም። ጥቃቱ በአመዛኙ ሃይማኖትና ብሔርን ያነጣጠረ እንደሆነ የአካባቢው ነዋሪዎች ሲገልጹ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደግሞ ምዕመናንና አብያተ ክርስቲያናት ሰለባ መሆናቸውን ገልጻለች። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ ደግሞ ይህን ይላሉ።
2: የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን።
1: ጥቃቱ ከተፈጸመበት አካባቢ ተፈናቅለው በሌላ ስፍራ የሚገኙ ነዋሪዎች ትናንት ረቡዕ ግንቦት 26 ለቢቢሲ አማርኛ በሰጡት አስተያየት እስካሁን ምንም ድጋፍ እንዳልደረሳቸው ተናግረው ነበር። ተፈናቃዮቹ አሁንም በስጋት ውስጥ መሆናቸውንና ታጣቂዎቹ ተከትለውን መጥተው ተጨማሪ ጥቃት ሊፈጽሙብን ይችላሉ በሚል ስጋት እርስ በርስ እየተጠባበቁ ምሽቱን ተራ በተራ እንደሚተኙም ተናግረዋል። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ በበኩላቸው ጥቃቱ የተፈጸመበትን አካባቢ የመንግስት ኃይሎች መቆጣጠራቸውን ና ተፈናቃዮችን ለመመለስም ጥረት እየተደረገ መሆኑን ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን በአሰኮ በሽርካ በሆንቆሎ በዋቤና በሙኔሳ ወረዳዎች የተከሰተውን የንጹሃን ግድያና የአብያተ ክርስቲያናት ቃጠሎ በጽኑ እንደሚያወግዝ ትናንት ባወጣው መግለጫ አስታውቋል። መንግስት የዜጎችን ሰላምና ደህንነት የማረጋጋት ተቀዳሚ ኃላፊነቱን እንዲወጣና በጥቃቱ ሳቢያ ከቤት ንብረታቸው ለተፈናቀሉ እንዲሁም በአካባቢው ለሚኖሩ የጥቃት ስጋት ላለባቸው ነዋሪዎች አስተማማኝ ጥበቃ እንዲያደርግ ጥሪ አቅርቧል። ጉባኤው አሰቃቂ ሲል የገለጸውን ጥቃት የፈጸሙትን አካላት መንግስት በአፋጣኝ ተከታትሎ ለፍርድ እንዲያቀርብና ሂደቱንም ለህዝብ እንዲያሳውቅም ጠይቋል። በአርሲ አካባቢ ላለፉት ጥቂት አመታት ይህን መሰል ጥቃት በታጣቂዎች ሲፈጸም የቆየ ቢሆንም ጣት ከመቀሳሰር ባለፈ ለጥቃቱ ኃላፊነቱን የወሰደ አካል የለም። ባለፈው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በምእመኖቹ ላይ የሚፈጸመው ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎችን በህይወት የመኖር መብት እንዲያስከብር መጠየቁ ይታወሳል። ህወሓት አይቀሬና የከፋ ጦርነት ከፊታችን ተደቅኗል ሲል አሳሰበ። በምርጫ ቦርድ ጋዊነቱ የተሰረዘበት ህወሓት ፓርቲ ይህን ማሳሰቢያ የሰጠው ትናንት ተጽፎ ዛሬ ባሰራጨውና ቢቢሲ የፓርቲው እንደሆነ ባረጋገጠው መግለጫ ነው። በዚህ ደብዳቤ ህወሓት ዓለም አቀፉ ማህበረሰብ እጁን አጣጥፎ እንዳይቀመጥ ከማሳሰቡም በላይ ገለልተኝነቱ ከተጠያቂነት እንደማያድን ጭምር አስጠንቅቋል። በደብዳቤው ይዘትና በክልሉ አሁናዊ ሁኔታ ላይ ማብራሪያ እንዲሰጡን ፖለቲካውን በቅርበት የሚከታተሉትን አቶ ዳንኤል ብርሃንን ማምሻውን አነጋግረናቸዋል።
0: እንግዲህ በመሰረቱ ይሄ የዲፕሎማቲክ ማስታወሻ የምንለው ዲፕሎማቲክ ኖት የሚባለው ነው። በየተወሰነ ጊዜ እንደዚህ ይጽፋሉ። ይሄኛው እንግዲህ ሁለት ሶስት ነገር ላይ ነው አፕዴት እያደረገ ያለው። አንደኛ ጊዜያዊ አስተዳደሩ ለምን እንደፈረሰና ለምን የቀድሞ ምክር ቤት እንደተመለሰ ነው ምክንያቱ ማቅረብ የሚፈልገው። ያንን ደግሞ የፌደራል መንግስት የፕሪቶሪያ ስምምነትን ለመፈጸም ፍላጎት ሳላሳየ ደረጃ በደረጃ ሲስተማቲካሊ ከጥቅም ውጭ እንዳያደርግ ያው እንዲፈርስ ስላደረገው ጊዜያዊ አስተዳደሩም የሚቀጥልበት ሁኔታ ስለሌለ መሰረቱ ስለፈረሰ በፊት ወደነበረው ወደ ምክር ቤት መመለስ የግድ ሆኗል። ተቋማዊ ቀጣይነትን ኢንስቲቱሽናል ኮንቲኒቲ ለማስቀጠል ብሎ አንድ እሱን ነው ምክንያታዊ የሚያደርገው። ከዛ አዲሱ አቋቋም ነው በምክር ቤቱ መሰረት የተቋቋመ አዲስ መንግስት ደግሞ አሳታፊ ወይም አካታች አድርገነዋል፣ ተቃዋሚም አካተናል የሚል ይጨምራል። አንዱ ይህንን ማብራራት ነው። ሁለተኛው ግን ከዛ በተጨማሪ ፌደራል መንግስት ሰራዊት እያስጠጋ መሆኑ በተለያዩ አካባቢዎችም በተለያዩ የኢትዮጵያ አካባቢዎችም ውጊያዎች ያሉ መሆናቸው እና ስለዚህ በተለይ ደግሞ ከትግራይ ጋር በተያያዘ ይሄ ነገር እሱ ወደ ለየለት ግጭት ከመግባቱ በፊት አንድ ነገር አድርጉ፣ ያው ዲፕሎማቲክ ሚናችሁን ተጫወቱ፣ ከዚህ በኋላ ዝም ማለት እንደ ገለልተኝነት አይደለም የሚቆጠረው፣ የሆነ ነገር ካላላችሁስ ያው ጥፋቱ በእናንተም ነው አይነት ነገር ነው። ለዓለም አቀፍ ማህበረሰቡም እንደ ማስጠንቀቂያ አድርገን ልንቆጥረው እንችላለን። ስለ ፌደራል መንግስቱ ደግሞ ክስ ነው። ስለ ራሳቸው ደግሞ ለምን ጊዜያዊ አስተዳደሩ ለምን ፈርሷለው እንዳሰቡና ለምን የቀድሞ ምክር ቤት እንደመለሱ ደግሞ ማብራሪያ ነው።
4: አዎ፣ እሱ ላይ ዳንኤል፣ የታደሰ ወረደን ጊዜያዊ አስተዳደር ለምን አፈረሳቸው የሚለው ጥያቄ ከዓለም አቀፉ ማህበረሰብ ዘንድ ገፍቶ እንደሚመጣ የጠረጠሩ ይመስላል። የቀድሞ ምክር ቤትን ለምን እንደመለሱ በዝርዝር ነው የሄዱበት። ብቻቸውን እንዳልወሰኑ ይጠቅሳሉ። 1 ሚሊዮን ህዝብ አካባቢ እንዳወያዩም ያነሳሉ። የአመራር ክፍተት እንዳይፈጠር ብዙ አማራጮችን እንደተመለከቱም ያስረዳሉ። ይሄ ነገር ችግር ውስጥ እንደሚከታቸው የገባቸው ይመስላል።
0: ስለኮም ላይ ሁለት ሶስት ነገር አድሬስ እያደረጉ ነው። የትግራይ ክልል ምክር ቤት ስለመመለስ ጥያቄ ሲነሳ የሚነሱት ጥያቄዎች ሁለት ሶስት ደረጃ ያላቸው ናቸው። አንደኛ መጀመሪያ ከፕሪቶሪያ ጋር እንዴት ይሄዳል ነው። ስለዚህ ፕሪቶሪያ እንደፈረሰ ወይም ፕሪቶሪያ በስራ ላይ እንደሌለና ለዚህም ተጠያቂ ፌደራል መንግስት ነው እኛ አይደለንም ቲፒኤልኤፍ ህወሓት ስልጣን ለብቻው መጠቅለል ይወዳል፣ ሞኖፖል ይወዳል። ለዛ ነው እንጂ ለመጠቅለል ባይሆን ኑሮ እናንተ ራሳችሁ ዶሚኔት የምታደርጉትን ካቢኔ ወይም ጊዜ አስተዳደር

0: ማፍረስ ለምን አስፈልጋችሁ ለሚል ጥያቄ ደግሞ እንደገና አይ እኛ እንደዛ አይደለም እንዲያውም በፊት ከነበረው ያላነሰ ወይም የተሻለ አሳታፊ አድርገናል ስልጣኑ ሰስተን ሁሉን መጠቅለል ፈልገን አይደለም እንደዛ ማተረዱት ነው ስለዚህ ሁለት ነገር ላይ ከራቻው ላይ ፍንት ያሸሹ
1: ነው
0: ፕሪቶሪያን ፌደራል መንግስት አፈረሰው ስላፈረሰው ክፍተት ተፈጠረ ስለዚህ መንግስት ማቋቋም አስፈለገ ስለዚህ ቀድሞ አስተዳደር አመጣን ከዛ ደግሞ ስልጣን መቋጠር አባዜ ኖሩን አይደለም እኛ ይሄው አሳታፊና ቃፊ አድርገናል አታዩም ካቢኔው ነው
1: ሌላው ዳንኤል ደብዳቤው ትንሽ ጠጠር ያለው ሆኖብኛል ከሌላው ጊዜ በይዘቱ አንደኛ ሲጀምሩ ደብዳቤውን imminent and catastrophic danger ላይ ደን ይላሉ ማአት እየመጣ ነው ብለን እንተርጉመው የማይቀለበስ ጦርነት ተደቅኗል ይላሉ ደጋግመው ይሄንንም አበክረው ነው የሚገልጹት ደብዳቤው ሲጀምርም ሲጨርስም ጥልቅና አሳሳቢ አደጋ አለ ያሁኑ አደጋ መላምታዊ ወይም ሃይፖቴቲካል እንዳይመስላችሁ ይላል ያስጠነቅቃል ለዚህ የሚያበቃ ምን አይነት ግምገማ ቢኖራቸው ነው ትላለህ ዳንኤል
0: በፊናል መንግስት በኩል እንግዲህ ምን ላይ ያለው ስለሚለው የሆነ ግምት ሲኖራቸዋል ወይም የሆነ መረጃ ይኖራቸዋል መረጃቸው ትክክል ነው ትክክል አይደለም ሌላ ነገር ሆኖ ግን ከዛ ግምገማቸው ማን በኩል ተነስተው ሊሆን ይችላል በሌላ መልኩ ግን ነገሮች ወደዛ እየሄዱ ነው የሚል ግምገማ ይኖራቸዋል ከዛ እሱ ምን ማለት አንችልም ግን ዋና ነገር ግን ምንድን ነው business as usual አሁን ምንድነው ባለፈው 3 አመት በተለይ ባለፈው 1 አመት ወይ 1 አመት ተኩል የተፈጠረው ነገር ምንድነው ነገሮች ባሉበት ነው ዝም ብለው ቆመው ያሉት ስለዚህ business as usual አድርጋችሁ አትጠሩት ነገሮች እየተባባሱ ነው ከሌላው ጊዜ የተለየ ትኩረትና ከበፊቱ የተሻለ ሚና ሲጫወቱ ይህ ጊዜያዊ አስተዳደሩ ለንፈረሳ አልፈረሰ የሚሉ ቴክኒካዊ ክርክሮች አይደሉም ከዛ በላይስ ጥልቅ እና የሚያሳስብ አደጋ አለ ብለው ያንን ፍሬም ማስያዝ የፈለጉት
1: እንዴ መጨረሻ ዳንኤል ከፌደራል መንግስት ዝምታን ለመረጠ
0: ሁለት ሶስት ነገር የተቀላቀለበት ይመስለኛል አንደኛ መጀመሪያው ፕሪቶሪያ አልፈረሰም ብሎ መከራከር ፌደራል መንግስት አይፈልግም ከቱም ፕሪቶሪያን እንደ ሸክም ነው የሚቆጥረው ፌደራል መንግስቱ ራሱ ስለዚህ ፕሪቶሪያ አልፈረሰም ብሎ ሙግት መግባት አልፈለገ ነው መጀመር አንድም ዝም ያለበት ሁለተኛ ነገር ይሄ ነገር በተከሰተበት ጊዜ ፌደራል መንግስት ይሄን እንደሚያደርጉ የጠበቀ አይመስለኝም እርስ በርሳቸው በመጨቃጨቅ ጊዜ ወስዳሉ ብሎ ያሰበ ይመስለኛልና ድንገት እነሱ ነገሮችን አቀለጣጥፈው ምክር ቤት ከመጥራት ሲሄዱ ጊዜ ፌደራል መንግስት ደግሞ ለራሱ በምርጫ ጉዳይ ስለጠመደ አጀንዳ ላይ ሌላ ፋይል ከመጨመር ይልቅ ምርጫውን እስከሚጨርስ ዝም ብሎ መቆየት የመረጠ ይመስለኛል አለ ብሎ ፕሪቶሪያ ጠበቃ መሆን አልፈለገም ህወሓት ፕሪቶሪያን ፈርሷል ይላል ብሎ አልጠበቀም እንጂ ፌደራል መንግስት ለፕሪቶሪያ ምንም ፍላጎት የለውም ፕሪቶሪያ የሚፈልገው ህወሓትን ለመክሰስ ብቻ ነው ስለዚህ እዛ ላይ አይ ቲንክ ግራ ተጋቡ ይመስለኛል አንዱን ነገር ለይተው ፌደራል መንግስት መወሰን አልቻለም እንጂ ፕሪቶሪያ ተፈጽሟል አልቋል ምንድነው አስተሪ ፕሪቶሪያ የሚሉት ሲል ነው ፌደራል መንግስት የቆየው ከአንድ አመት ኢቨን ሁለት አመት ያክል በቃ የቀረው ከዚህ በኋላ በትግራይ በኩል ትጥቅ መፍታት ነው እንጂ ሌላ ሁሉ ተፈጽሟል እያለ ነበር ስለዚህ አሁን ፕሪቶሪያን ህወሓት ፈርሷል ሲል አልፈረሰም ብሎ መከራከር ከነሱ ከሚፈልግ ከነበሩበት ናራቲቭ ጋር አብሮ ሄደምና አንዱ ነው ሁለተኛ በዛ ወቅት ፌደራል መንግስት በራሱ የከፍተኛ አመራሩ ቢዚ ነው የነበረው በምርጫ ስለዚህ ትግራይ ውስጥ ያለው ነገር ከዛ ገንፍሎ ችግር እስካልፈጠረ ድረስ ምርጫውን ማጠናቀቁ ላይ ትኩረት ማድረግ ያሰቡ ይመስለኛል አሁን ነው ቁጭ ብለው እሱን ዲል ማድረግ የሚጀምሩት እያስባለሁ ከዛ ሌላ ግን ፌደራል መንግስት ታደሰ ወረደ ኖረ ወይ ታደሰ ወረደ ብሎ ፌደራል መንግስት የሚከፍተው ጦርነት ይላም በራሱ አይኖርም ነገር ግን ኦሬዲ የጦርነት ጫፍ ላይ ደርሰው ነበር ጥርና የካቲት ያ ወደ ጦርነት ያልተገባው ወይም ወደዛ ደረጃ ያደገው በየራሳቸው ስሌት ነው ሶ ያ ስሌታቸው ሲቀየር ወይም ሌላ ገፊ ምክንያት ሲያገኙ ይጋጫሉ እንጂ በጊዜ አስተዳደሩ መፍረስ አለመፍረስ ብለው ሁለቱም አይጋጩ
2: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ አሁን ደግሞ ዳጫጭር ዜናዎች አልፋለሁ በናይጄሪያ ቤተክርስቲያን ላይ ጥቃት ፈጽመው ምዕመናንን በገደሉት ላይ ሞት ተፈረደ የናይጄሪያ ፍርድ ቤት ከ4 አመት በፊት በደቡብ ምዕራብ ያገሪቱ ክፍል ውስጥ በሚገኝ የካቶሊክ ቤተክርስቲያን ላይ በከፈቱት ተኩስ 42 ምዕመናንን ገድለው ከ100 በላይ በሚሆኑት ላይ ጉዳት ያደረሱ 4 ሰዎች በሞት እንዲቀጡ ወስኗል የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድቡ

0: ያሳለፈ የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንቱ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርጉ ውሳኔ 215 ለ208 በሆነ ድምጽ ያሳለፈ ሲሆን ውሳኔው ትራምፕን ክፉኛ አስቆጥቷል። ትራምፕ እና ኔታንያሁ ያደረጉት የተካረረ የስልክ ምልልስ ከኢራን ጋር ያለውን ድርድር እንዳወሳሰበው ተነገረ። ይህ የተሰማው የእስራኤል ጠቅላይ ሚኒስትር ዋሽንግተን እና ቴህራንን ዲፕሎማሲያዊ ቀውስ ውስጥ ያስገባውንና በሊባኖስ ላይ የወሰዱት ያለውን እርምጃ በተመለከተ መጋጨታቸው ከተዘገበ በኋላ ነው። እስራኤል በደቡባዊ ሊባኖስ ዘመቻዋን እንደምትቀጥል የመከላከያ ሚኒስትሩ ተናገሩ። ሚኒስትሩ አክለውም ከቤታቸው የተፈናቀሉ ሊባኖሳውያን መመለስ አይችሉም ብለዋል። ዜናዎቻችን እነዚህ ናቸው። በሶማሊያ መዲና ሞቃዲሾ ከትናንት ምሽት ጀምሮ ከባድ የተኩስ ልውውጥ ሲስተዋል ነበር። ይህን በተመለከተ ማብራሪያ ሊሰጠን የቢቢሲ ሶማሊኛ ክፍል ባልደረባ ኒማን ኡስማን እዚህ ስቱዲዮ ይገኛል። እንኳን ደህና መጣ ኒማን።
1: እንኳን ደህና ቆያችሁኝ።
0: መልካም። እስካሁን በተኩስ ልውውጡ ምን ያህል ጉዳት ደረሰ? አሁን ያለበት ሁኔታስ ምን ይመስላል ኒማን?
1: እንግዲህ ባለፈው ሰዓታት በሞቃዲሾ ያለው ሁኔታ የተወሰነ መረጋጋት ያለበት ሁኔታ ነው። ነገር ግን ከተማው ከትላንትና አመሻሽ ጀምሮ ለብዙ ሰዓታት የዘለቀ ቀጥተኛ የተኩስ ልውውጥ አስተናግዳለች። ይህንም የተኩስ ልውውጥ ደግሞ በመንግስት ኃይሎችና በተቃዋሚ ፓርቲ መሪዎች ማለትም የጥበቃ ኃይሎች መካከል ነበረ። ከነዚህ የተቃዋሚ መሪዎች መካከል የቀድሞ የሶማሊያ ፕሬዚደንት ሼክ ሸሪፍ ሼክ አህመድና የቀድሞ ጠቅላይ ሚኒስትር ሐሰን አሊ ኸይሬ ይገኙበታል። እስከ ዛሬ ማለዳ ድረስ በቀጠለው የተኩስ ልውውጥ የደረሰውን ትክክለኛ ጉዳት እስካሁን አይታወቅም። በመንግስትም ቢሆን በተቃዋሚ ኃይሎች ስለደረሰውን ጉዳት የተሰጠ መግለጫ እስካሁን ምንም የለም። ነገር ግን ከሆስፒታሎች ባገኘናቸው መረጃዎች መሰረት ጉዳት ደርሶባቸው በሕክምና ክትትል በማድረግ ላይ የሚገኙ ሰዎች አሉ።
0: የተኩስ ልውውጡ መነሻው ምን ነበር? በምን ምክንያት ነው የተከሰተው?
1: ለተኩሱ ምክንያት የሆነው አለመግባባት አንዱ የሶማሊያው ፕሬዚደንት ሐሰን ሼክ መሐሙድ የአራት ዓመት የስልጣን ዘመናቸው መጠናቀቁ አንዱ ነው። እንደምናወቀው የሶማሊያው ህገ መንግስት በቅርቡ ጊዜ ተሻሽሏል። በመሻሻያው መሰረት ላይ ደግሞ ፕሬዚደንት ሐሰን ሼክ መሐሙድ እስከ መጪው ዓመት አጋማሽ ድረስ በስልጣናቸው ይቆያሉ ማለት ነው። ሆኖም ግን የተሻሻለውን ህገ መንግስት በተቃዋሚዎችና በአንዳንድ የክልል መንግስታት ግልጽ ተቃውሞ ገጥሞታል። ሌላው የግጭቱ መነሻ የሆነው በአገሪቱ ውስጥ ሊካሄድ የታቀደው የምርጫ አይነት ነው። መንግስት ለመጀመሪያ ጊዜ የህዝብ ተሳትፎ ምርጫ ለመካሄድ አቅደዋል። ተቃዋሚዎች ግን ይህ ተግባራዊ ሊሆን አይችልም ብለዋል። ስለዚህ የግጭቱ ዋናው መንስኤዎች እነዚህ ናቸው።
0: አሁንስ እንዲያው ችግሩን ለመፍታት የተጀመሩ ጥረቶች አሉ?
1: የተፈጠረውን አለመግባባት ለመፍታት በሀገር ሽማግሌዎች በኩል ጥረት የተደረገ ነው። በተጨማሪም ዓለም አቀፍ ተቋማትና የቀጠናው ተቋማት የራሳቸውን ጥረት እያደረጉ ነው። ነገር ግን በማንኛውም ጊዜ ግጭት ሊቀሰቀስ ይችላል በሚል የከተማው ማህበረሰብ በከፍተኛ ስጋት ውስጥ ነው ያለው።
0: የቢቢሲ ሶማሊኛ ክፍል ባልደረባ ኒማን ኡስማን ስለሰጠን ማብራሪያ ከልብ እናመሰግናለን። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም ቢቢሲ ኒውስ አማርኛ የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማርኛ የዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ዜናዎችን እየመራው ኬኔዲ አባተ አብሪያችሁ ቆይታ አድርጌያለሁ። ዴቪስ ሞሳሮ ቴክኒኩን ተቆጣጥሮታል። ጤና ይስጥልን።

0: ነገር ወይ ድማ ግዜ ምህዳር ፈሪሱ ነባር ቤት ምክሪ ትግራይ ምንታይ ከምዝ ተመለሰ መብርሂ መሃብዩ መጀመሪያ ንበዓሎም ምክንያታዊ ምግባርዩ ናይ በዓሎም ስጉምቲ መብርሂ መሃብ ካላይ ንፌደራል መንግስቲ ምክሳስ ክሲ ሳልሳይ ንዓለም ለኸ ማህበረሰብ መጠንቀቅ ታዩ
1: An urgent call to avert an imminent and catastrophic war ዝብል ኣርእስቲ እዩ ዘለዎሞ እዚ ኣምስቲ ኣባይታ ዘሎ ኮንነት ክናፃፀር እንከሎ ክሳዕ ክንደይ ናይ ህፁፅ መዘክር ወይ ደብዳቤ እዩ ታትሓስብ ኣቶ ዳንኤል ምናልባት እውን ኣቐዲሞም ፌደራል መንግስትን ህወሓትን ነቲ ውዕል ፕሪቶርያ ብምጥሓስ ንሓድሕዶም ክካሰሱ ፀኒሖም ኣለው ብዘይብኡ እውን ኣብቲ ህወሓት ዘርጊሕዎ ዘሎ ደብዳቤ መሪሕነት ተሰልፊ ኣብ ትኽልል ዘጋጠመ ክፍተት መንግስቲ ንምምላእ ኩሉ ዓይነት ፖለቲካዊ ኣማራፅታት ምውሳድ ኣገዳሲ ከም ዝኾነ እዩ ጠቂሱ ዘሎ እስኪ ዝጠቃሊልካ ከመይ ትሪኦ
0: ክልተ ነገር ኣሎ ብሓደ ወገን ከምዚ ዓይነት ከቢድ መጠንቀቅታ ብሓደ ወገን ናይ ትኩረት ማዕከል ከም ምቅያር ጌርኪ ክትወስድዮ ትፍለፊ ማለት ንምንታይ መንግስቲያ ጠየሽኩም ምናምን ናብ ዝብልስ ናይ ቴክኒካዊ ህቶ ናይ ሓዱሽ ፕሬዚዳንት ናይ ቀደም ፕሬዚዳንት ናም ዝብል ህቶ ዘይኮነስ ከቢድ ጉዳይ ኣለ ኢልካስ ናይ ትኩረት ማእከል ከም ምቅያር ጌርኪ ክትወስድዮ ትፍልፍ እዚ ቅልል ዝበለ ትርጉም እዩ ክብድ ዝበለ ድማ እንተተርጉመ እዮ ወይ ብፌደራል መንግስቲ ወገን ዝግበር ዝኾነ ምድላው ኣለ ዝብል ገምጋም ኣለዎም ወይ ካሊእ ብዛዕባ ከባቢታት ሁኔታ ኩነታት ይኹን ብዛዕባ ሃይልታት ምክንያቱም ንቀርኒ ኣፍሪካ እዩ ናብ ቀውሲ ክኣቱ እዩ ዝብሉ ዘለዉ እዚ ማለት ንሱዳን ንኤርትራ እንተንኣሳስ ንክልትኦም ዝሃውስ ማለት እዩ ስለዚ ማለት ካብስ እንተገፍዕዮ ሱዳን ኤርትራ እንተነኣሰ ደቡብ ሱዳን ስለነዚኦም ኩሉ ዝሃውስ ቀልብላዊ ክፍጠር እዩ ዝብል ገምጋም ኣለዎም እዚ ግምጋም ካብ ምንታይ ዝተበገሰ እዩ እንግዲህ ሕዚ ኣብ ኣመፅቲ ሓይልታት ርክብ ናይ ምፍጣር ፈተና ኣለ ዝበሃል ነገር ኣሎ ምስ መንግስቲ ኤርትራ እውን ምቅራብ ኣለው ዝብል ሓበሬታት ኣለውና ማለት ንሰሚዒ ናይ ፅብፀብ እዩ ንሶም ባዕሎም ይነግሩና እዮም ዘለው ወታደራዊ ይኹን ኣይኹን ዝተጭቡጥ ዝኾነ መረዳእታት ዘለዎ ነገር ኣይኮነን ግን ዝኾነ ጉንፂ እንተተፈጢሩስ ከምኡ ዓይነት ቅርፂ ክህዚ እዩ ዝብል መጠንቀቅታ ጌርና ክንትርጉሞ ንክእል ኢና
1: ኣቶ ዳንኤል ብርሃነ ኣዘ የመስግነካ ይቀኒኒ
0: እሺ
2: ኣብ ስራሕት ግረዶብ ከም ዝተዋፈረ ዝተነግረሎ ሓደ ኤርትራዊ ኤርትራውን ዝተሰርቀ ሰነድ ዝሒዘን ዝፀንሐ ክልተ ኢትዮጵያውያንን ኣብ ሊትዌንያ ተኸሲሶም ጉዳዮም ናብ ቤት ፍርዲ ከም ዝተመሓላለፈ መንግስታዊ ማዕከን ዜና እቲ ሃገር ኤልኣርቲ ሓቢራ እተን ክልተ ደቂ 26 ዓመት ኢትዮጵያውያን እውን ናተን ዘይኮነ መንነት ሒዘን ብምፅንሕን ከም ዝተኸስሳ ጉዳዮም ናብ ዞባ ቤት ፍርዲ ፓነህ ቬጅ ዘ ዝተመሓላለፉ ከም ዘሎ ቤት ፅሕፈት ጠቕላላ ኣኽባር ሕጊ ገሊፁ ንፅነት ድበሳይ ተወሳኺ ኣለዎ
1: እቲ ፍጻመ ኣብ 2026 ጥሪ ዘጋጠመ ኮይኑ ኣብ ከተማ ሪጋ ላቲቪያ ናብ ዋርሶ ማለት ፖላንድ ኣብ እትጓዓዝ ዝነበረት ኣውቶቡስ ዝተሳፈራ ክልተ ደቂ ኣንስትዮ ኣብ ዶብ ሕጋዊ ሰነድ ምስ ተሓተታ ንኤርትራውያን ዝተዋህበ ናይ ግሪክ መንበር ፍቓድን ሰነድ ጉዕዞ ስደተኛታትን ኣቕሪበን ድሒሩ ግን እተን ከም ኤርትራውያን ተመሲለን ክሰግራ ዝሓሰባ ደቂ ኣንስትዮ ኢትዮጵያውያን ምዃንን ስለ ዝተረጋገፀ ኣብ ቀይዲ ውዒለን እተን ኢትዮጵያውያን ካብ ቤላሩስ ብዘይ ሕጋዊ መንገዲ ናብ ላቲቪያ ዝኣተዋ ኮይነን ኣብ ማዓስከር ስደተኛታት ክቕመጣ ዝፀንሐ እየን እቲ ናይ ዓባይ ብሪጣንያ መንበር ፍቓድ ዘለዎ ድተባህለ ኤርትራዊ jmi እውን ኣብቲ ኣውቶቡስ ምስአን ሓቢሩ ይጓዓዝ ከም ዝነበረ እቲ ሓበሬታ ወሲኹ ይገልፅ እተን ደቂ ኣንስትዮ ንዕኡ ፈፂመን ከም ዘይፈልጦ እኳ እንተተዛረባ እቶም ሓለዋ ዶብ ኣብ ናይ ሓደኤን ቴሌፎን ገንዘብ ከም ዝተመሓላለፈ ምስክር ረኺቦም እቲ 550 ፓውንድ ገንዘብ ነቲ ኣስጋሪ ዝተኸፍለ ምዃኑ እቲ ሓበሬታ ይገልፅ ኣብቲ ዝገበርዎ ምርመራ ሓንቲ ካብአን ምስ jmi ኣብ ማሕበራዊ መራኸቢታት ንነዊሕ እዋን ክትራኸብ ምፅንሓ ኣረጋጊፆም ካብ ቤላሩስ ብላቲቪያ ኣቢልካ ናብ ምዕራብ ኤውሮጳ ዝግበር ጉዕዞ የሳልጥ ከም ዝነበረ እውን እቲ ሓበሬታ ወሲኹ ይገልፅ ኣብ መወዳእታ ጥቅምቲ 225 ሓለዋዶ ቤላሩስ ሬሳ ዝተሰከሙ ክልተ ኤርትራውያን ስደተኛታት ኣብ ሰሜናዊ ክፋል ተሃገር ኣብ ዝርከብ ምስ ላቲቪያ ዘዳወብ ዞባ ብራስላቭ ከም ዝረኸቡ ማዕከን ዜና ኤስቢ ኣቃሊሐን ነይረን እቶም ኤርትራውያን ስደተኛታት ኣብ ላቲቪያ ኳኣትዮም እንተነበሩ ወተሃደራዊ ክዳን ብዝለበሱ ሰባት ተሃሪሞም ሞባይላቶም ተሓዲጎም ብብረት እናፈራርሁ ኣብ መኪና ሰቒሎም ኣብ ዶብ ቤላሩስ ከም ዝደ

0: ዘላ ሳሕጂ ዝሓሽ ተባሂሉ 2015 2 ሰዓትን 16 ደቂቕን 28 ሰከንድ እዩ። ስለዚ ኣህጉራዊ ተፈላጥነት ምርካቡ ሰርቲፊኬት ምርካቡ ነዚ ሪከርዝን ክመሓየሽን ክስበርን ከም ዝኽእልካ በዚ ኣጋጣሚ ከይጠቐስኮ ክሓልፍ ኣይደልን።
1: ኣብ መፃኢ ናይ ኣትሌታት እውን ካልእ ዛዕበየ ክረአዩ
0: ዓብዪ ነገር እዩ ሕጂ እቲ ውድድር ምስተካየደ እንታይ መሲሉ ኣብቲ ውሽጢ ዓዲ ዝፈጥሮ ምንቕቃሕ ከምዚ ናይ ምሽክለታ ኖ ምፅሎ በዓል ቢንያም በዓል መርሃዊ ቅዱስ በዓል ሄኖ ኩሎም እቶም ዓበይቲ ቀዳሊ ንትወፁ እዚ ኣብ ውሽጢ ዓዲስ ኣብቲ ናይ ምሽክለታ ከመይ ምንቕቃሕ ፈጢሩ ሲ ኩላትና ንፈልጦ እዩ። እዚ ናይ ኣስመራ ማራቶን ከዓ ዓብዪ ዓብዪ ዝለዕ ኣብ ውሽጢ ዓዲ ብሕጂ ንክፈርዩ ዝኽእሉ ተቀዳድምቲ እዚ ከም ከፋቲ በሪ ኢላ ክገልፆ ይኽእል። እቲ ሽልማት ናተይ ኮርናዕ ክገልፅ ኣብዚ ንተቀዳድምቲ ሕጂ 16,000 ዶላር ዝበፅሕ ገንዘባዊ ስታይ ተቐሪቡ ዘሎ ቀዳማይ ዝወፀ 6,000 ኣሎ ካልኣይ 4,000 ሳልሳይ 3,000 ከምኡ እንዳለ ክእል። ኣብ ናይ ደቂ ኣንስትዮ ግን እቲ ማዕርነት ንምንታይ ክህሉ ኣለዎ ዝብል ርኢቱ ዘለና ኣነ ንቀዳማይ ዝወፀስ 4,000 ናቕፋ ካልይ 20,000 ናቕፋ ሳልሰይቲ 10,000 ናቕፋ። ስለዚ ኣብዚ ዝቁሩብ እቲ ሃገራዊ ፌደሬሽን ወይ ኮሚሽን ስፖርት ጠመተ እንተዝገብርሉ ካልእ ኣብ ኣንታይ ክውፅእ ከላ ኣስመራ ማራቶን ኣህጉራዊ ኣፍልጦ ምርካቡ ምስ ኣብ ናይሮቢ ዝካየድ ማራቶን ምስ ኣብ ሞሮኮ ራባት ይካየድ እዩ ኪጋሊ ሩዋንዳ ተካይዳ ከምኡውን ጋበሮኒ ናይ ቦትስዋና እዚ ውድድር እዚ ምስአን ልክዕ ክስራእ እዩ። ምናልባሽ ድሕሪ ግዜ ከዓ እንታይ ኣለና ኣነ ትፅቢት ናተይ እዚ ውድድር እዚ ናብቲ ፕላቲኒም ወይ ከዓ ጎልድ ዝበሃል ደረጃታት ንክዓቢ ዓብዪ ኣፍ ደገ ስለ ዝኸፍ ዘሎ በዚ ኣጋጣሚ እዚ ንሃገራዊ ፌደሬሽን ኣትሌቲክስ ኤርትራን ንኮሚሽን ስፖርትን ምስጋና ይክቐርብ ይደሊ።
1: ማው የቐኒልና ተንታኒ ስፖርት ነጋ ወልደ ጊዮርጊስ
0: የቐኒለ ኣነውን ኣዝየለ
1: ከብራት ተኸታተልትና ናይ ኢሎም መመዳባት ናብ ዘዛ ዘየምና ኣለና ምሳኹም ዘምሰኹ ኣዜብ ብርሃነ ምሳ ወሃዲት መደብ ነፃነት ደበሳይ ከምኡን ተረኛ ቴክኒሽን ደቢስ ሞዋሳሩ ብምዃኒና ብሩክለይቲ